ጥላች ላይ ያለ ተለይቶ ለስካንክ ወርስ መንግስተን ምን ፈልጋት ካጥንቱ በልጅነት ጥንታት ሰጣና ቤቱን ፈቃድህ እንዴት ደረግ ይሆን በሰማይም አንተን ተነስተን ከዳይነ እንድንኖር ስካና ምግብ ሆኖን ዛሬም በንድር አስጋ ህይወት ሳለን ምግባችንን እየለቱ አውቀ ስጠን ይቅርበለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን

እርሱሉን የም የጠፋልሽ የነፍሴ ስጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለዘር

0: ይበልሽ አማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን ባንቺ ተማጽነናለን።
1: Ne zappez pas, vous êtes sur Radio Bazar Naum.